0: 2025 жылға чейін мына Зардалы айылының тұрғындары жөө ат ешек менен катташканда о тиги ылдыйкы жолду көрүнүп барбы шлагбаум турган ошол тараптан.
1: 주민들이 수십 년에 걸쳐 바위를 깨가며 조금씩 늘려왔다는 절벽길. 사람 한 명이 겨우 지나갈 수 있을 정도로 폭이 좁은데요. 주민들은 이 길로 가축을 몰기도 하고 농작물을 운반해 팔았다고 합니다.
0: азыр биз мал жерде жардырабыз. Силерге коопсуздук болот да, коопсуздуктар үчүн силерге мында коркунуч болбош үчүн алысыраак кетсеңиздер биз жардырабыз. Да, да, да. Анан тигиндейрээк баары алысыраак барып ошо дрон менен тартып алсаңыздар
2: болот. Өзүм да.
1: Жолбеккерил котта инмен сагоду маанаттанындайо. 2년 전 키르기스스탄의 대통령이 자르달리 마을을 방문한 후 접근성을 높이는 작업들이 시작됐습니다.
2: 폭파! 와! 와! 야, 또 이런 진기한 이 광경을 보네요. 지금 도로를 만들려고 폭파를 했습니다. 와, 자르달리까지 가는 길이 수월해졌네요.
1: 가파른 돌산과 아찔한 협곡에 세상과 단절됐던 자르달리 마을은 이렇게 조금씩 가까워지고 있습니다.